ነገርላንቺ ያንቺን ነገርለኔ የሚያምራልሰው ይታደሞዙን ልብሱን የለበሰው ልብስን የለበሰው ግን ያራዳ ብጅ ያራዳ ከብራራ